ھەق تەلەپ قانۇن دەستۇرى جۇڭگوچە سوتسىيالىستىك قانۇن سىستېمىسىدا مۇھىم ئورۇنغا ئىگە. ئۇ ئاساسنى پۇختىلايدىغان، كۆزلىمىنى مۇقىملاشتۇرىدىغان، كەلگۈسىگە پايدا يەتكۈزىدىغان ئۇللۇق قانۇن بولۇپ، دۆلەتنى ئومۇمجۈزلۈك قانۇن بويىچە ئىدارە قىلىشنى ئالغا سىلجىتىش، سوتسىيالىستىك قانۇنچىل دۆلەت قۇرۇشنى تېزلىتىشتە، سوتسىيالىستىك بازار ئىگىلىكىنى راۋاجلاندۇرۇش، سوتسىيالىستىك ئاساسىي ئىقتىسادىي تۈزۈمنى مۇكەممەللەشتە، خەلق مەركەز قىلىنغان تەرەققىيات ئىدىيەسىدى چىڭ تۇرۇش، خەلقنىڭ ھوقۇق مەنپەئەتىنى قانۇن بويىچە قوغداش، دۆلىتىمىزنىڭ كىشىلىك ھوقۇق ئىشلىرىنىڭ تەرەققىياتىغا تۈرتكە بولۇشتا، دۆلەت ئىدارە قىلىش سىستېمىسى ۋە ئىدارە قىلىش ئىقتىدارىنىڭ زامانىۋىلىشىشىنى ئالغا سىلجىتىشتا زور ئەھمىيەتكە ئىگە. ھەق تەلەپ قانۇن دەستۇرىدا يېڭى جۇڭگو قۇرۇلغان 70 نەچچە يىلدىن بۇيانقى ئۇزاق مۇددەتلىك ئەمەلىيەت داۋامىدا شەكىللەنگەن ھەق تەلەپ قانۇن قائىدىلىرى سىستېمىلىق بىرىكتۈرۈلگەن. جۇڭخۇا مىللىتىنىڭ 5000 يىلدىن كۆپرەك ۋاقىتتىن بۇيانقى مۇنەۋۋەر قانۇن مەدەنىيىتى ئوزۇق قىلىنغان. ئىنسانىيەت قانۇنچىللىق مەدەنىيلىكى قۇرۇلۇشىنىڭ پايدىلىق نەتىجىلىرى ئۆرنەك قىلىنغان بولۇپ، ئۇ دۆلىتىمىزنىڭ سوتسىيالىزم خاراكتېرى گەۋدىلەندۈرۈلگەن، خەلقنىڭ مەنپەئەتى ۋە ئارزۇسىغا ئۇيغۇنلاشقان، دەۋرنىڭ تەرەققىيات تەلىپىگە لايىقلاشقان ھەق تەلەپ قانۇن دەستۇرى. ھايات ساغلاملىقى، مال مۈلۈك بىخەتەرلىكى، سودا قولايلىقى، تۇرمۇش سائادىتى، كىشىلىك ئىززەت ھۆرمەت قاتارلىق ھەر قايسى جەھەتلەردىكى ھوقۇقلارنى باراۋەر قوغداش نامايان قىلىنغان ھەق تەلەپ قانۇن دەستۇرى. روشەن جۇڭگوچە ئالاھىدىلىككە، ئەمەلىيەت ئالاھىدىلىكىگە، دەۋر ئالاھىدىلىكىگە ئىگە ھەق تەلەپ قانۇن دەستۇرى. ھەق تەلەپ قانۇن دەستۇرىنى ياخشى يولغا قويۇشتا تۆۋەندىكى خىزمەتلەرنى نۇقتىلىق ياخشى ئىشلەش كېرەك. بىرىنچى، ھەق تەلەپ قانۇن دەستۇرىنىڭ زور ئەھمىيىتىگە دائىر تەشۋىق تەربىيەنى كۈچەيتىش كېرەك. ھەق تەلەپ قانۇن دەستۇرىنى ياخشى يولغا قويۇشنىڭ خەلقنى مەركەز قىلىشتا چىڭ تۇرۇش، خەلقنىڭ ھوقۇق مەنپەئەتىنى ئىشقا ئاشۇرۇش ۋە راۋاجلاندۇرۇشقا كاپالەتلىك قىلىشنىڭ مۇقەررەر تەلىپى ئىكەنلىكىنى ئېنىق چۈشەندۈرۈش كېرەك. ھەق تەلەپ قانۇن دەستۇرى تەبىئىي شەخس، قانۇنىي ئىگە قاتارلىق ھەق تەلەپ سۇبيېكتلىرى ئوتتۇرىسىدىكى جىسمانىي مۇناسىۋەت ۋە مال مۈلۈك مۇناسىۋىتىنى تەڭشەيدۇ، قېلىپلاشتۇرىدۇ. بۇ ئىجتىمائىي تۇرمۇش ۋە ئىقتىسادىي تۇرمۇشتىكى ئەڭ ئادەتتىكى، ئەڭ كۆپ ئۇچرايدىغان ئىجتىمائىي مۇناسىۋەت ۋە ئىقتىسادىي مۇناسىۋەت بولۇپ، ئىقتىسادىي ئىجتىمائىي تۇرمۇشنىڭ ھەر قايسى تەرەپلىرىگە چېتىلىدۇ. خەلق ئاممىسىنىڭ ئىشلەپچىقىرىشى تۇرمۇشى بىلەن زىچ باغلىنىشلىق، ھەر ساھە، ھەر كەسىپنىڭ تەرەققىياتى بىلەن زىچ مۇناسىۋەتلىك. ھەق تەلەپ قانۇن دەستۇرى ياخشى يولغا قويۇلسا، خەلق ئاممىسىنىڭ ھوقۇق مەنپەئەتى قانۇن كاپالىتىگە ئىگە بولىدۇ. كىشىلەر ئوتتۇرىسىدىكى ئالاقە پائالىيەتلىرى تېخىمۇ تەرتىپلىك بولىدۇ. جەمئىيەت تېخىمۇ ئىناق بولىدۇ. ھەق تەلەپ قانۇن دەستۇرىنى ياخشى يولغا قويۇشنىڭ سوتسىيالىستىك بازار ئىگىلىكىنى راۋاجلاندۇرۇش، سوتسىيالىستىك ئاساسىي ئىقتىسادىي تۈزۈمنى مۇكەممەللەشنىڭ مۇقەررەر تەلىپى ئىكەنلىكىنى ئېنىق چۈشەندۈرۈش كېرەك. ھەق تەلەپ قانۇن دەستۇرى دۆلىتىمىزنىڭ كۆپ يىللاردىن بۇيان سوتسىيالىستىك بازار ئىگىلىكى تۈزۈلمىسىنى يولغا قويۇش ۋە سوتسىيالىستىك قانۇنچىللىق قۇرۇلۇشىنى كۈچەيتىشتە قولغا كەلتۈرگەن بىر قاتار مۇھىم تۈزۈم نەتىجىلىرىنى قانۇن دەستۇرى شەكلى ئارقىلىق بېكىتىپ، ئىقتىسادىي تۇرمۇش ۋە ئىقتىسادىي پائالىيەت تايىنىدىغان مال مۈلۈك مۇناسىۋىتى، سودا مۇناسىۋىتىنى قېلىپلاشتۇرىدۇ. بۇ سوتسىيالىستىك ئاساسىي ئىقتىسادىي تۈزۈمدە چىڭ تۇرۇش ۋە ئۇنى مۇكەممەللەشتۈرۈش، سوتسىيالىستىك بازار ئىگىلىكىنىڭ گۈللىنىشى ۋە تەرەققىياتىنى ئىلگىرى سۈرۈشتە ئىنتايىن مۇھىم ئەھمىيەتكە ئىگە. ھەق تەلەپ قانۇن دەستۇرىنى ياخشى يولغا قويۇشنىڭ پارتىيىمىزنىڭ دۆلەتنى ئىدارە قىلىش سەۋىيەسىنى ئۆستۈرۈشنىڭ مۇقەررەر تەلىپى ئىكەنلىكىنى ئېنىق چۈشەندۈرۈش كېرەك. ھەق تەلەپ قانۇن دەستۇرى دۆلەتنى ئومۇمجۈزلۈك قانۇن بويىچە ئىدارە قىلىشتىكى مۇھىم تۈزۈم ۋاسىتىسى بولۇپ، ئۇنىڭدىكى نۇرغۇن بەلگىلىمىلەر ئالاقىدار دۆلەت ئورگانلىرى بىلەن بىۋاسىتە مۇناسىۋەتلىك، پۇقرالار ۋە قانۇنىي ئىگىلەرنىڭ ھوقۇق مەجبۇرىيەت مۇناسىۋىتىگە بىۋاسىتە چېتىلىدۇ. دۆلەت ئورگانلىرى مەسئۇلىيىتىنى ئادا قىلىش، خىزمەت ھوقۇقىنى يۈرگۈزۈشتە
öz hərəkəti və fəaliyyətinin dairəsi və çəkini iniq biliş şərt. Hər dərcilik partiya və dövlət orqanları xizmətlərini qanat yaydırışdə əxtiləb qanun dəstordiki bəlgiləmələrini nəzərdə tutuş gərək. Xəliq amısı bəhrəman boludığan qanunluq əxtiləb hüquqıqa, cümlədən cismani hüquq və mal-mülük hüquqıqa dəxil təruz qılışqı bolmaydı. Şunun bilən birgə, alaqıdar hökumət orqalları, reviziya orqalları, qanun yürgüzgüçi orqalla qanun boyca fonksiyasını ada qılıb, xizmət hüquqını yürgüzüb, Əxtiləb hüququnun dəxil tərzi uçurmasılıqını qovdışı. Əxtiləb münasibətinin inaq tərtiblik buluşunu ilgiri sürüşü gərək. Əxtiləb qanun dəstorunu yolu qoyu səviyyəsi və önümü hər dərcilik partiya və dövlət orqanlarının xəliq üçün xizmət qılış asasi məqsdini ada qılış əhvalını ölçəydiğən mühim ölçəm hesablanıdı. İkinci. Əxtiləb işlərgə dair qanun çıxırış xizmətini küçəyitiş gərək. Əxtiləb qanun dəstorunun ilan qılınıb yolu qoyulışı, əxtiləb işlərgə dair qanunçılıq quruluşudiki həmmi məsələnin bıraqla həl qılınqalıqıdın deyirək bərməkdir. Yanıla, nurğun məsələlədə əməliyyət davamıda sınaşqa izdinişki toğır gəlidir. Onu yenə üzlüksüz yürüşləşdürüşkə, toluqlaşqa, inçkiləşdürüşki toğır gəlidir. Alaqdar dövlət orqanları islahat içi bitiş və sosialistik zaman evləşdürüş quruluşunun təlifəqi layıqlaşıb, əxtiləb qanun dəstoru bilən bağlanışlıq bolğan, yürüşləşkən qanun nizam tüzümü quruluşunu küçəyitib, əməliyyət təcrübələrini üzlüksüz yəkülləb, alaqdar qanun nizam və ədiliyəlik izahatlağı tüzütüş kürgüzüşü və ulanı mükəmməlləşdürüşü gərək. Dövlətnin alaqdar bəlgiləmələrdən Əxtiləb qanun dəstordiki bəlgiləmələ və prinsipla bilən birdək bolmaqallarını çın tutub iniqlab, tüzütüş kirgüzüş ki tigişliklərgə tüzütüş kirgüzüş. Bikar qılış ki tigişliklərini bikar qılış gərək. Qanun zahatının rolunu cari qıldırıb, qanun bəlgiləmələrinin mənisi və qanunu tədbiqləş asasını vaxtıda aydınlaşdırıb, Əxtiləb qanun dəstorunun muqumluqı bilən maslişçallıqının birdəklikini saxlaş gərək. Qanunni zamanı biqib özgərtib turğandıla dövlətni obdan idarı qılğılı boludu. İqtisad cəmiyyətinin üzlüksüz tərəqqi qılışı, iqtisadi ictimai turmuşdiki türlük mənfəət münasibətlərinin üzlüksüz özgürüşigə əgişib, əxtiləb qanun dəstorunu yolu qoyuş cəryanıda müqərrər halda bəzi yeni əkval, yeni məsələləgi duş gilimiz. Bu qitimki yeni taçsaman öpki yalluğu yokumunun aldını iliş tizgilləş əmiliyyeti şunu düşəndürüb bərdi ki, yeni texnika, yeni kəsib, yeni kəsib faaliti və kişilərinin yeni iç xizmət usulü, alaq usulü, turmuş usulü üzlüksüz meydanı gəldi. Əxtiləbki dair qanun çıxırış xizməti gəmə yeni temilanı qoydu. Məsələ yölünüşü də çın turub, texnikinin tərəqi qılış və yüksiliş yeni ehtiyacıqı uyğulışıb, yeni əməliyyət asası da əxtələb qanun dəstorunun üzlüksüz mükəmməlləşişi